0: አዲስ አበባ አየሩ ደመናማ ነው፣
1: ነገር ግን በዚህ ሙዚቃ የበለጠ የሚያበራው ነው።
0: በማዳመጥ ላይ ያላችሁት ፕሮግራም ነው። እየሰማችሁን ስለሆነ ከልብ እናመሰግናለን።

0: looked to the West, were there American musicians who spoke to you?
1: የዛን ጊዜ እኔ የኤልቪስ ፕሬስሊን እንትን የተከተልኩት ኢሳን ኩክ ነበረ ጄምስ ብራውን እና ደግሞ ናት ኪንግ ኮል አለ የዛን ጊዜ እኔ የኤልቪስ ፕሬስሊን እንትን የተከተልኩት ጄል ሃውስ ሮክ የሚለውን ዘፈኑን ሲጫወት የዛን ጊዜ ነው የግሩም ሸክ ሸክ እንትን ያደርግ ነበረ እና ያንን ነው እኔ የወሰድኩት ከሱ እና እኔ ፈጣን ሙዚቃ ሲጫወት የኔ ንግር እንደዛ እንደ ኤልቪስ ሸክ አጥንት